ከሪጀስ ሞባል አይ ሆባል አይ ሲያጥሪ ሞዘይ ከላጄ ማታዬ ኝሩ ሳታባለ ታጣላው ማሪጅ ለሳሙለት ካዲባቸን ግሪጣ ፋናና ሞሃሙ ወናው ታቢረ ትቦኔ አቁዋቂ ዛጣቀን ቦሮም ካንጋ ፎቶ ጋር ይሙጉ ጋር ስነፈ